እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።

ዝኸበርክንን ዝኸበርኩምን ሰማዕትና ከመይ ቀኒኹም ክሳብ መወዳእታ መደብና ምሳና ክትፀንሑ እናዓደምና ንሎሚ ሓሙስ 7 ግንቦት 2026 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህልውናዮም ቀፂሉ እገዳ ኣሜሪካ ንህዝቢ ኤርትራ እንታይ እዩ ዝብል ናይ ክፍሊ ዕዮ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ሓተታ ክንንብበልኩም ኢና ቀፂሉ ድማ ካብ ምዝራብ እንታይ እዩ መትረፊኦም በል ዝብል ብክፍላይ ተክአ ዝቐረበ ጽሑፍ ክህልወናዩ ኣብ መወዳእታ ድማ ኤርትራዊ ሓይሊ ዕማም መኸተ ንስግረ ደባዊ ጭቆና ዝብል ጋዜጣዊ መግለጺ ኤርትራውያን ተቓለስቲ ንፍትሒ ከነንብብ ኢና ኣብ መንጎን ምሩጻት ሙዚቃታት ኣለውና ብሩኽ ምሸት ሰናይ ምክትታል።

ክቡራት ሰማዕትና ካብዚ ቀፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ዜናዊ ጸብጻብ ጉባኤ ዞባ ሰሜን ኣሜሪካ ሰልፊ ዲሞክራሲ ህዝቢ ኤርትራ። ዞባ ሰሜን ኣሜሪካ ሰልፊ ዲሞክራሲ ህዝቢ ኤርትራ ብክልተ ጉንበት 226 ጉባኤ ኣካይዳ። ኣብ መኽፈቲ እታ ጉባኤ ኣቦ ወንበር ኣሰነዳኢ ሽማግለ ብጻይ የማናይ ፍትዊ መስርሕ ምስንዳእ ከመይ ከም ዝነበረ በብደረጅኡ ዘርዚሩ ብምግላጽ ተሳትፎ ኣባላት ዞባ ኣብቲ መስርሕ ዝነኣድ ከም ዝነበረ ከዓ ኣብሪሁ። ኣቦ ወንበር ሓጻይ ሽማግለ ብጻይ ፍሳሐ ፍትዊ ብወገኑ ነቲ ዞባ ኣብ መጻኢ ንምምራሕ ሕፁያት ኮይኖም ናብ ጉባኤ ዝቐርቡ ኣባላት ንምምልማል ዝተገብረ ጻዕሪ ከመይ ከም ዝነበረን ውፅኢቱን ዝሕብር ጸብጻብ ኣቕሪቡ። ኣብ ወንበር ሰልፊ ዲሞክራሲ ህዝቢ ኤርትራ ብጻይ ገረዝገር ተወልደ ኣብቲ ጉባኤ ኣብ ዘስምዖ ናይ ደገፍን ምትብባዕን ቃል እዚ ኣብ ፍሉይ ኩነታት ሃገርናን ዞባናን ዝካየድ ዘሎ ጉባኤ ምዃኑ ብምጥቃስ ተሳተፍቲ ናይ ዝሓለፍዎ መስርሕ ድልድልን ድኹምን ጎድነታት ገምጊሞም መጻኢ ዝትልምሉ ክኸውን ተስፋይ ልዑል እዩ ኢሉ እዚ ንርከበሉ ዘለና እዋን ወሳንን ናይ ሓይልታት ለውጢ ብሓባር ምቅላስ ከም ዘድሊ ኣብሪሁ። ሰልፊ ዲሞክራሲ ህዝቢ ኤርትራ ኣብዚ መዳይ እዚ ግዲኡ ከወፊ ቁርብ ምዃኑ ብምጥቃስ ከዓ ኣተባቢዑ ነቲ ዞባ ክመርሖ ዝጸንሐ ብጻይ ደስበለ ካሕሳይ ብወገኑ እታ ዞባ ክትሰርሖ ዝጸንሐት ኩሉ መዳያዊ ዝርዝር ጸብጻብ ኣቕሪቡ። ኣብቲ ዝሓለፈ ጉዕዞ ኣባላት ዞባ ከርእይዎ ንጸንሑ ተወፋይነት ድማ ኣመስጊኑ። ኣብ መጻኢ ክእረሙ ብዛዕባ ዝበሎም ድኽመታት ድማ ኣሚቱ። ምዝብ ዝተተሓዘ ናይቲ ዞባ ገንዘባዊ ዜናዊ ጉዳይ ደቂ ኣንስትዮን ምቁፅጻርን ዝምልከቱ ጸብጻባት ቀሪቦም። ካብኡ ብምቕጻል ጉባኤ ኣብቲ ጸብጻባት ሰፊሕ ምይይጥ ብምክያድ ከም ሰነድ ዞባ ብምሉእ ድምፂ ኣጽዲቕዎ። ድሕሪዚ ጉባኤ ብብጸይቲ ኤርትራ ኣልኣዛር እትምራሕ ሰክረታርያ መዚዙ እናተመርሐ ዝቐረበ ንድፊ ፖለቲካዊ መደብ ዕዮ ናይቲ ዞባ ተመያይጡ ኣጽዲቕዎ። እዚ ጉባኤ ዞባ ሰሜን ኣሜሪካ ሰልፊ ዲሞክራሲ ህዝቢ ኤርትራ ኣብ መወዳእታ ብመሰረት ቅዋም ሰልፊ ንመጻኢ ክልተ ዓመታት እትመርሕ 7 ዝኣበረታ ኣካልን ተቆጻጻርን መሪፁን ዝተፈላለዩ ለበዋታት ምቕራብን ዕማሙ ዛዚሙ። ኤርትራ ሎሚ እውን ኣብ መወዳእታ ትሰሪዓ። ሪፖርተራት ብዘይዶብ ዝተባህለ ዓለም ለኻዊ ትካል ብምኽንያት 3 ጉንበት 226 ዓለም ለኸ መዓልቲ ነጻ ፕረስ ኣብ ዘውፅኦ መግለጺ ኤርትራ ካብ 180 ሃገራት ኣብ መወዳእታ ከም ዝተሰርዐት ኣፍሊጡ። ኤርትራ ናብዚ ደረጃ ዝወደቐትሉ ምኽንያት ብዙሕ ምዃኑ ዝተጠቕሶ ኮይኑ እቶም ቀንዲ ኸዓ ዘይመንግስታዊ መድያ ዘይምህላው፣ ኣገልግሎት ማሕበራዊ መድያ ምእጋድን፣ ጋዜጠኛታት ናብ ትካላት ፍትሒ ብዘይምቕራብ መወዳእታ ንዘይፍለጥ ነዊሕ ግዜ ምእሳርን ምስዋርን ቅድሚት ዝተሰርዑ ባቀኝታት እዮም። ሱዳንን ኢትዮጵያን ከዓ ብቐደም ሰዓብ መበል 118 148 ኮይነን ኣብቲ ዝርዝር ሰፊረን። 3 ጉንበት መዓልቲ ነጻ ፕረስ ኣብ ወርሒ ታሕሳስ 1993 ብሓፈሻዊ ኣኼባ ውድብ ሕቡራት ሃገራት ኣብ ከተማ ዊንድሆክ ዝተወሰነ ኮይኑ መሰረታዊ ዓላምኡ ከዓ ነጻነት ምግላጽ ሓሳብ ንምትባዕ ምንባሩ ኣብቲ መግለጺ ተመልኪቱ። በቲ መግለጺ መሰረት ብጠቕላላ ኣብ ዝሓለፈ 25 ዓመታት ደረጃ ናይ ፕረስ ከንቆልቁል ከም ዝጸንሐ ብምጥቃስ ፍላይ ኣብዚ ኩነታት 180 ሃገራት ዝተዳሰሰሉ ናይዚ ዓመት ጸብጻብ ኣዝዩ ብዘሰንብድ ኩነታት ከም ዘንቆልቆለ ተገሊጹ። በዚ መሰረት ኣብዚ እዋን እዚ ካብ ህዝቢ ዓለም ካብ ፍርቂ ንላዕሊ ኣብቲ ኣዝዩ ዝሓመቐ ኩነታት ፕረስ ዝበሃል ደረጃ ይነብር ከም ዘሎ ኣብቲ ጸብጻብ ተጠቒሱ። ናጽነት ፕረስ ናብ ከምዚ ዝኣመሰለ ደረጃ ንኽወድቕ ቁጠባዊ ጸጥታውን ድረኽቲ ርቑሒታት እኳ እንተለውዎ ጉቡእ መስርሕ ፍትሒ ዘይምህላው ድማ እቲ ቀንዲ ምዃኑ ተሓቢሩ። ኣብቲ መግለጺ ሉክሰምበርግ፣ ስዊዘርላንድ፣ ኣየርላንድ፣ ፊንላንድ፣ ሽወደን፣ ደንማርክ፣ ኢስቶንያ፣ ኒዘርላንድን ኖርዌይን 10 ናይ ጽቡቕ ኣብነት ኮይነን ተጠቒሰን። ኤርትራ፣ ደቡብ ኮርያ፣ ቻይና፣ ኢራን፣ ስዑድ ዓረብያ፣ ኣፍጋኒስታን፣ ቪየትናም፣ ቱርክምስታን፣ ሩስያን ኣዘርባጃንን ከዓ 10 ኣብ ሕማቕ ኩነታት ናይ ዘለዋ ሃገራት ኣብነት ተባሂለን ተገሊጸን። ሕብረት ኤውሮጳ ኣብ ጉዳይ ትግራይ ህጹጽ መጸዋዕታ ኣቕሪቡ። ሕብረት ኤውሮጳ ኣብ ትግራይ ይምዕብል ብዛዕባ ዘሎ ኣስጋኢ ኩነታት ህጹጽ መጸዋዕታ ከም ዘቕረበ ኣዲስ ስታንዳርድ ፖስት ዓቢራ። እቲ ሕብረት
ኣብ መፀዋዕትኡ ዓሚቕ ስኽፍታ ኣብ ትሕቲ ዝብል ኣርእስቲ ኩሎም ዝምልከቶም ወገናት ብህፁፅ ነቲ ዝረአ ዘሎ ኣዝዩ ዘተሓሳስብ ዘይርጉእን ነቲ ናይ 222 ስምምዕ ንድሕሪት ዝመልስን ኩነታት ዝዓግት ሓላፍነታዊ ስጉምቲ ክወስዱ ኣትሪሩ ጸዊዑ። ኣብዚ ብ30 መያዝያ 226 ብናይቲ ሕብረት ወፃኢ ጉዳያት ወሃቢ ቓል ዝወፀ መፀዋዕታ እቲ ሕብረት ኩሎም ወገናት ካብ ዝኾነ ይኹን ተኽታኺ ስጉምቲ ክቕጠቡ ኣዘኻኺሩ ነቲ ህውከት ጠጠው ምባል ብቐጻልነት ከውሕስ ብ222 ኣብ ፕሪቶርያ ዝተበጽሐ ስምምዕ ንኸየፍርስዎ ኣትሪሩ ኣጠንቂቑ። ኣታሓዚ ድማ ክልቲኦም ወገናት ናብ ሓድሽ ግጭት ካብ ዘእቱ ተግባራት ክቕጠቡ እውን ኣዘኻኺሩ። መግለፂ ሕብረት ኤውሮጳ ኣብ መንጎ ፌደራላዊ መንግስቲ ኢትዮጵያን ህዝባዊ ወያነ ሓርነት ትግራይን ተፈጢሩ ዘሎ ምስሓብ ብሓይሊ ዘይኮነ ብፖለቲካዊ ዘተ ንኽፍታሕ ኣመልኪቱ። ካብዚ ሓሊፉ ክፍጠር ዝኽእል ግጭት ኣዕናዊ ከም ዝኸውን ኣሚቱ። እዚ ድማ ነቲ ኣብዝሓለፈ ንኽልተ ዓመታት ኣብ ውግእ ጸኒሑ ብሳላ ስምምዕ ፕሪቶርያ ዕረፍቲ ረኺቡ ዝጸንሐ ከባቢ ብምጥቃስ ሳዕብኑ ብደረጃ ዘባኡ እውን ዝድከም ሓደጋ ከስዕብ ከም ዝኽእል ኣዘኻኺሩ። እዚ መግለጺ መጠንቅቕታ ዝወፀ ነቲ ኣብ ሰሜን ኢትዮጵያ ዝያዳ ዝዓርግ ዘሎ ናይ ውግእ ሓደጋ ተኸቲሉ ምዃኑ ከዓ ኣብቲ መግለጺ ሰፊሩ። ብኻልእ ወገን ድማ ኣብዝ ሓለፈ ሰሙን ልኡኽ ኤምባሲ ኣሜሪካ ኣብ ኢትዮጵያ ዝርዝሩ እኳ እንተዘይተገለጸ ክልተ ግዜ ናብ መቐለ ከም ዝተመላለሰ ተፈሊጡ። እዚ ከምዚ ኢሉ እንከሎ ህዝባዊ ወያነ ሓርነት ትግራይ እቲ 6 ዓመታት ዝሓለፎ እሞ ዝተመርጸሉ መስርሕ ኣብ ፕሪቶርያ ዘይሕጋዊ ዝተባህለ ባይቶ ክልል ትግራይ ናብ መድረኽ መጺኡ ንሌተና ጀነራል ታደሰ ወረደ ትክእ ፕረሲደንት ንምምራጽ ይሸባሸቡ ኣብ ዘለውሉ ናይ ወጥሪ ግዜ እዩ። ሌፍትና ጀነራል ታደሰ ወረደ ብወገኑ እቲ ፕረሲደንትነት ክወስድዎ ከም ዝኽእሉ እንተኾነ ነቲ መስርሕ ስለ ዘይድግፎ ሰላማዊ ምርኽኻብ ስልጣን ከም ዘይገብር ይገልጽ ኣብ ዘለወሉ እዩ። ማሕበር ጋዜጠኛታት ሱዳን ሽልማት ዩኔስኮ ተዓዊቱ። ማሕበር ጋዜጠኛታት ሱዳን ብደረጃ ዓለም ብዩኔስኮ ዝውሃብ ሽልማት ዓለምለኸ ናጻ ፕረስ 226 ከም ዝተዓወተ ካብ ካርቱም ተሓቢሩ። እቲ ሽልማት ነቲ ማሕበር ብዩኔስኮ ዝተዋህበ ኣብ ውግእ ናይቲ ማሕበር ኣባላቱ ብዘረኣይዎ ኣንጻር ጥሕሰ መሰል ሜድያ ብቑዕ ስነዳ ምዃኑ እውን ተገሊጹ። እቲ ሽልማት እቲ ማሕበር ኣብ ግዜ ውግእ ዘጋጠሙ ጥሕሰታት ብምቅዋም ዘረኣዮ ትግሃት ምዃኑ እቲ ዜና ጠቒሱ። ምዝብ ዝተተሓዘ ማሕበር ጋዜጠኛታት ሱዳን ንግህሰት መሰል ሜድያ ዝምልከቱ ብሰንኪቲ ውግእ ናይ ዝሞቱ 14 ሰራሕተኛታት ሜድያ ወሲኽካ ብዛዕባ 67 ፍጻሜታት ከም ዝሰነደ ተሓቢሩ። ዳይረክተር ዩኔስኮ ካሊድ ኢል ኣናዲ ናይቲ ማሕበር ኣባል ፍሉይ ትብዓትን ተወፋይነትን ከም ዘርኢ እዩ ገሊጹ። እቲ ትብዓት ናይቶም ጋዜጠኛታት ንኻልኦት ክኢላታት እውን ናይ ውፍይነት ምእንቲ ሓቂ ኣብነት ኮይኑ ከም ጥቀስ ገሊጹ። ኣታሓዙ ከዓ እቲ ዝተዋሃበ ሽልማት ኣብ መዳይ ናጻ ፕረስ ድምፂ ንዘይብሎም ድምፂ ብምዃንን ዲሞክራስያዊ መሰል ጥባቕን ናይ ትብዓት መርኣያ እዩ ኢልዎ። ኣቦ ወንበር ማሕበር ጋዜጠኛታት ሱዳን ዓብደልመንዑም ኣብኡ እድሪስ ብወገኑ እዚ ሽልማት ኣብ ሱዳን መድያታት ኣብ ዝተደኸማሉ ግዜ ዝተዋህበ ብምዃኑ እዋናዊ እዩ ኢልዎ። ኣታሓዙ ከዓ እቲ ሽልማት ፕረስ ንኽዓቢ ግዲኡ ንኽጻወት ናብ ሕብረተሰብ ሱዳን መልእኽቲ ከም ዘመሓላልፍ ኣመልኪቱ። እቲ ሽልማት ንኹሎም ምስቲ ጽንኩር ኩነታት ግብኦም ዝፈጸሙ ጋዜጠኛታት ሱዳን ዓብዪ መዘከርታ እዩ ክብል ጠቒስዎ። ነቶም ጸኒዖም ዝተቓለሱ ጋዜጠኛታት ክብሪ ምዃኑ እውን ኣብ ናይ ፌስቡክ ገጹ ኣስፊሩ። እዚ ሽልማት ካብ 1997 ክውሃብ ዝጀመረ ዓመታዊ ኮይኑ ብውልቂ ይኹን ብእኩብ ብሉፅ ስራሕ ንዘረኣዩ ክውሃብ ዝጸንሐ ብደረጃ ውድብ ሕቡራት ሃገራት ካብ ዝውሃቡ እዩ። ክቡራት ሰማዕትና ናይ ሎም ዜናና ኣብ ዝፈጺምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።

እነዚ ብዝምልከት ኣብ ኤርትራ በፂሑ ነይሩ። ኣብዚ መስርሕ ግብፂ ወሲኽካ ሓያሎ ሸምገልቲ ከም ዘለዉ እውን ይንገር። ናይዚ ናይ ኣሜሪካ ላዕልን ታሕትን መሰረታዊ ምኽንያት ግና ሎሚ እውን ወፃኢ ህዝብና ስለ ዝዓጠጣ ኣይኮነን። እንታይ ደኣ ኣሜሪካ እቲ ውግእ ኢራን ተኸቲሉ ኣብ መፀብቦ ሆርሙዝ ዓቕሉ ዘፅብበሉ ዘሎ ኩሉ መደያዊ ወጥሪ ናብ መፀብቦ ባብዕሊ ማንደብ እንተልሒሙ ንገማግም ባሕሪ ኤርትራ ከም መቆፃፀሪ ንምጥቃም ምዃኑ ዝግመት እዩ። ህግደፍ ነዚ ኣጋጣሚ ከምቲ ወይ ሓያልኩን ወይ ምስ ሓያል ተፀጋዕ ዝበሃል መናውሒ ዕድመ ስልጣኑ ዝኸውን ደገፍ መርከቢ ክጥቀመሉ ስለ ዝደሊ ከም ዝድግፎ ምልክታት የርኢ ኣሎ። ህዝቢ ኤርትራ ግና እገዳ ኣሜሪካ ዝድግፍ እኳ እንተዘይኮነ መባእታዊ ትፅቢቱ ናይ ግዳም እገዳ ክለዓለሉ ዘይኮነ ካብቲ ጸብጺብካ ዘይውዳእ ዘቤታዊ እገዳታት ህግደፍ ነፃ ምዃን እዩ። ህግደፍ ንገዛእ ርእሱ ከም ፍትሓውን ልኡላውነት ካልኦት ዘይደፍርን ኣምሲሉ ብምቝጻር ነቲ ኣሜሪካ ኣብ ልዕሊኡ እትውስኖ እገዳታት ዘይፍትሓዊ ምሲሉ ብምቕራብ እዩ ዝኸስስ። ኣብ ልዕሊ ህዝቢ ኤርትራ ዝተወስደ መቕጻዕቲ ምሲሉ ብምጥቃስ ከዓ ዘይፍትሓዊ እናበለ ብስም ህዝቢ ኤርትራ ንብዓት ሓረገጽ ክነብዕ ዝጸንሐ ሓደገኛ ጕጅለ እዩ። ብመንጽር ረብሓ ህዝቢ እቲ ቕድሚት ክስራዕ ዝነበሮ እቲ ሱር ሰዲዱ ህዝብና ደዊኑ ዘሎ ዘቤታዊ እገዳ ናይቲ ጕጅለ ክኸውን ነይርዎ። እዚ ኽብሃል እንከሎ ግና ህግደፍ ኣብ ታሪኹ እገዳ ዝዕድም ከባብያዊ ኢዳእታውነትን ዘይምርግጋእን ኣይፈጸመን ውግኣት ኣይጻሕተረን ማለት ኣይኮነን። ኣብ 1994 ምስ መንግስቲ ሱዳን ዝነበሮ ዲፕሎማስያዊ ዝምድና ኣቋሪጹ ንሓደ ጸረ መንግስቲ ጕጅለ ሱዳን ደጊፉ። እዚ ምዕባለ ኣብ መንጎ ክልቲአን ሃገራት ኢዳእታውነት ንኽፍጠር ከባብያዊ ዘይምርግጋእ ከስዕብን ኣብ ልዕሊ ብሱዳን ዝነበረ ህዝብና ዘጨነቐን ኩነታት ክፍጠርን ዝገበረ ምንባሩ ኣይርሳዕን። ብዙሓት ዜጋታትና ንብረቶምን ጥሪቶምን ተራስዩ ኣደዳ ማእሰርቲ ክኾኑ እንከለዉ ተሰዊሮም ድሃዮም ዝጠፍአ እውን ውሑዳት ኣይኮኑን። ኣብ 15 ክሳብ 17 ታሕሳስ 1995 ምስ የመን ዘካየዶ ሃንደበታዊ ውግእ ዘይሓላፍነታውን መሰረት ዘይነበሮን ኣብ መወዳእታ ደሴታት ሕንሽ ንየመን ብምርካብ ዝተዛዘመ ህንዱድ ውግእ ጻሕቲሩ እዩ። ኣብ መንጎ ኤርትራን ጅቡትና ወርሒ ሚያዝያ 2008 ደባዊ ወጥሪ ምስ ማዕበለ ቀጺሉ ኸዓ ዕለት 10-13 ሰነ 2008 ኣብ ከባቢ ድሞራ ውግእ ተኻይዱ። ከምኡ ውን ቀጠር ኣብ መንጎ ክልቲአን ሃገራት ዝነበራ ሰላም ናይ ምኽባር ተግባር ብ2017 ምስ ኣቋረጸት እቲ ወጥሪ ጌና መዕለቢ ተገብረሉን። ህግደፍ ኣብ 2006 ክሳብ 2009 ምስ ኢትዮጵያ ንምውድዳር ኣብ ጉዳይ ሶማልያ ኢድ ብምእታው ሕብረት እስላማዊ ቤት ፍርዲ ዝተፈላለዩ ጕጅለታት ምልሻን ኣልሸባብን ብምሕጋዝ ኣብቲ ዋንቲ ዝነበረ መሰጋገሩ መንግስት ሶማልያ ኣብ ምድኻም ኢድ ከም ዝነበሮ ኸዓ ብሰፊሑ ዝተኸሰሰሉ ነይሩ። ምስ ኢትዮጵያ ካብቲ ናይ 1998 ክሳብ 2000 ጀሚሩ ናይ ትግራይ ውግእ ተወሲኽዎ ኣብዚ ሎሚ ማዕቢልዎ ዘሎ ልኡላውነትን ግዛኣታዊ ሓድነትን ኤርትራ ኣጀንዳ ናብ ዝገብር ደረጃ ዝበጽሐ ኣዝዩ ሰፊሕ ዝርዝር ዘለዎ ህውከት ዝፈጠረ እዩ። እዚኣቶም ኩሎም ንህግደፍ ጠንቂ ዘይምርድዳእ ብምዃን ንኽቕጻዕ ካብ ዘቃልዕዎ ስግረ ደባዊ ህውከተኛ ተግባራት እዮም። እቲ ገዳሲ ጉዳይ ኣሜሪካ ኾነ ኻልኦት ኣብ ልዕሊ ህግደፍን ትካላቱን
ክውስን ወፀንሑ እገዳታት ንህዝቢ ዘይልክምን ጥንቁቕን እዩ ክብልዎ ዝፀንሑ ምዃኑ ዝዝከር እዩ ብግብሪ ግና ንህዝቢ ኤርትራውን ውሽጣዊ ጉዳያቱ ከይርእን ብዛዕባ ለውጢ ከይሓስብን ከዳህልልዎ ዝፀንሑ እዮም ህግደፍ ከዓ በዚ ተኸዊሉ እዩ ዕድመ ስልጣኑ ዘናውሓሉ ውዲት ዝኣልም እቲ ዝያዳ ዘደንፁ ኸዓ ህግደፍ ካብቲ ጸረ ህዝቢ ተግባራቱ ነቒሉ ኣብ ልዕሊ ህዝብና ንዝሓለፈ ልዕሊ 30 ዓመታት ኣንቢርዎ ዘሎ እገዳታት በቲ ብልዕሊኡ ብኻልኦት ዝተነብረ እገዳታት ኣመኽንዩ መሰረታዊ ሕቶ ህዝቢ ኤርትራ ካብ ምምላስ ካሃድም ዝፍትን ምዃኑ እዩ ናይቲ ብልዕሊ ህዝብና ኣንቢርዎ ዘሎ ኣብ ገዛ ሃገርካ ናይ ምንባርን ምስራሕን ብነፃ ናይ ምንቅስቓስን ሓሳብካ ምግላፅን ምውዳብን መሰል ብዘቐምካዮ ሕግን ዝመረፅካዮ መራሕትን ናይ ምምሕዳር ወዘተ እገዳታት እውን ንኣሜሪካን ካልኦት ቀጻዕቱን ከላግበሎም እዩ ዝፍትን ስለዚ ህዝቢ ኤርትራ ሎሚ እውን ናይ ኣሜሪካን ህግደፍን ናይ ምእጋድን ዘይምእጋድን ተዋስኦ ንዓኻ ዘይእንታይካ ምዃኑ ተረዲእካ ቈላሕታኻ ኣይትቕይር እቲ ማሕበረ ቝጠባዊ ህይወትካ ኣመዛቢሉ ዘሎ ነዊሕ ዝዕድሚኡ እገዳ ህግደፍ ኣብ ምዃኑ ኣስተውዕሎን ተቓለሶን ደድሕርቲ ህግደፍ ንዕኡ ንኽዕሾ ዝህንድሶ መደናጋሪ ጐስጓስ ኣይትጓዓዝ ቀዳምነት ቃልስኻ ኸዓ ብመንጽር እቲ በደላት ናይቲ ጕጅለ ስርዓዮ እምበር ነቲ ኣበሩ ሓቢኡ ንናይ ካልኦት እገዳ ኸተራጕሞ ዘካይዶ ጐስጓስ ገጽ ኣይትሃቦ።

ካብ ምዝራብ እንታዩ መትረፊኦም በል ካብ ምዝራብ እንታዩ መትረፊኦም በል ብዝብል ኣርእስቲ ከም ሰብ ኣብ ሓቂ ተመርኩሰ ሓሳባተይ ክህብ እንከለኹ ሕሊ ናይ ዕረፍቲ ይህበኒ ዝኸበርካ ተዛራባይ ኣነ ከም ሓሳብ ኣቕራቢ ንሕና ከም ደቂ ሰባት ሓሙሽተ ህዋሳት ዘሎና ክንስና ወዲ ሰብ ቅድሚ ምዝራቡ እንታይ ይብልን ይዛረብን ክፈልጥ ኣለዎ እብል ኣብዚ እቲ ዘገርም ከም ሰብ ነቲ ዝበሃል ዘረባታት ምስ ሰማዕኩ ብዙሕ እዩ ገሪሙኒ ምኽንያቱ መጀመርያ ወዲ ሰብ ክቡር እዩ ካብ ኣፍካ ዝሃበካ ምዝራብ ሽግሮም ወይ ኩነታቶም ባዕሎም ከም ዝፈልጥዎ ምስትውዓል የድሊ ኣነ ከም ፀሓፍን ሓሳብ ኣቕራብን ንነዊሕ ዓመታት ዘስተብሃል ኩሉ ሓደ ነገር ኣሎ ንሱ ከዓ እቲ ዝገርም ዝኾነ ነገራት ናይ ሃገርና እንተብኣወንታዊ እንተብኣሉታዊ ኣብ ክንዲ ከም ዘለዎ እንዛረበሎምን እንገልጾምን ንኹሉ ነገራት ብዕበጦ ዕበጦ ንዓሰርተታት ዓመታት ዝኸይድ ዘሎ እዩ እንታይ እሞ ረኺብና እንሆ ከዓ ኣብ ፖለቲካዊ ኢኮኖምያዊ ማሕበራዊ ናብራና ብሰንኪ ዘሎ ኩነታትና ስለምንታይ ኢልና ስለ ዘይሓተትና እንሆ ዘዝተወልደ ንስደት ይጓዓዝ ኣሎ እዚ ከዓ ወዲ ሰብ መጻኢ ራእይ ክሳብ ዘይሃለዎ ቀጻሊ እዩ ሕሰብ ኤርትራዊ ኤርትራዊት ኩሉ ስደት ከብቅዕ ስለምንታይ በል ክቡራትን ክቡራንን ከም ደቂ ሰባት ካብ ስነ ምግባር ወፃኢ ኢና ንዛረብ ዘለና እቲ ዘገርም ናይዞም ኣፎም ዝሃቦም ተዛረብቲ ነቶም ሃገራዊ ተፃወትቲ ኩዕሶ እግሪ ኤርትራ ተመሪፆም ዝመፁን ክልተ ግዜ ዓወት ዘመዝገቡን ክንሶም ብሰንኪ ኣብ ዝገሽዎ ምትራፎም ከይሓፈሩ ዘይ ሪዘርቫዮም ፕሮፌሽናል ተፃወቲ ይኮኑን እናበሉ ከናእስዎም ከለውስ ከም ሰብ መጠን ኣይገርመኩምን ዶ ኣንታ ተዛራባይ ጠንቂ መትረፊኦም እንታይ እዩ ኣቐዲምካ ክትፈልጥ ይግባአካ ኣብ መወዳእታ ክብሎ ዝደሊ እዞም ሰባት እዚኣቶም ኣእምራዊ ብስለት ዝተሓወሶ ብኽልተ መገዲ ፖለቲካዊ መልእኽቲ መሓላሊፎም እዮም ኣነ ድማ ከም ፀሓፍን ሓሳብ ኣቕራብን ኣብ ጉዕዞ ህይወቶም ፅቡቕ ዕድል እምነየሎም ክፍላይ ተክአ ጀርመን

0: ጋዜጣዊ መግለጺ ኤርትራዊ ኃይለ ዕማም መኸተ ምስግረ ደባዊ ጭቆና ኤርትራውያን ተቓለስቲ ንፍትሒ ንህግደፋዊ ስግረ ደባዊ ጭቆና ንምምካት ሓበራዊ ኃይለ ዕማም ኣቒሞም 30 ሚያዝያ 2016 ኤርትራውያን ተቓለስቲ ንፍትሒ ብወግዒ ህግደፋዊ ስግረ ደባዊ ጸቕጢ ንምቅዋም ዝዕላምኡ ኃይሊ ዕማም ኣቒሞም እዚ ኤርትራዊ ኃይሊ ዕማም መኸተ ንስግረ ደባዊ ጭቆና ኣብ ትሕቲ ዝብል ስም ዝቖመ ሓባራዊ ኃይሊ ዕማም ነቲ እናነሃረ ኣብ ምኻድ ዝርከብ ኣብ ኤርትራ ብዘሎ ስርዓተ ምሕደራን ልኡኻቱን ኣንጻር ኤርትራውያን ተነጣጠፍትን ማሕበረ ኮማትን ኣብ ዲያስፖራ ዝፍጸም ስግረ ደባዊ ናይ ጸቕጢ ዓመጻትን ንምቅጣምን ንምቅዋምን ዝካየድ ስርሓት ቃልሲ ንምውሃድን ምስናይን ክነጥፍ እዩ ናይዚ ዝተዋሃደ ኃይሊ ዕማም ምፍጣር ስርዓተ ምሕደራ ኤርትራ ዝፍጽሞ እናተረረ ኣብ ምኻድ ዝርከብ ብደንቢ ዝተወደበ ስግረ ደባዊ ንጥፈታት ኣብ ልዕሊ ዲያስፖራ ማሕበረኩም ንምቅዋም ዘኽእል መገዲ ንምርካብ ኣዋርሕ ናይ ዝወሰደ ዘየቋርፅ ዘተን ምይጥን ውፅኢት እዩ ህግደፋዊ ስግረ ደባዊ ተግባራት ጭቆና ካብ ኣስመራ ብዝፍኖ መምርሕታት ዝቕለስ ብኤምባሲታት መንግስቲ ህግደፍ ተዋሂዱ ኣዝዩ ብዝተወደበ ብሓበራት ከም ራብዓይ ግንባር ጂ4 ዝፍለጥ ፖለቲካዊ ማሕበረ ኮማዊ ሃይማኖታዊ ኣካላትን ኣጋፈርቲ ፕሮፓጋንዳ ዲጂታላዊ መድያታትን ሰክዐታትን ዝትግበር እዩ ህግደፋዊ ኣገባባት ስግረ ደባዊ ጸቕጢ ናይ ሓሶትን ምድንጋርን ሓበሬታ ምዝርጋሕ ቃጻ ምስርጣይ ምቕሳብ ምፍርራሕ ምንጻል ኣካላዊ መጥቃዕቲ ጭውያ ምስማም ቅንጸላ ሳይበራዊ መጥቃዕቲ ኣብ ውሽጢ ኤርትራ ንዝርከቡ ቤተሰብ ምብስባስ ስርዓተ ሕጊ ዓቆብቲ ሃገራት ተጠቒምካ መሰረተ ኣልቦ ክስታት ምምስራት ዘጠቓልል ኮይኑ ብዓለም ደረጃ ብኤፍቢኣይ ይኹን ካልኦት ዓለምለኻዊ ኣካላት ከም ልሙድ ተግባራት ስግረ ደባዊ ጭቆና ይፍለጥ ቀንዲ ዕማማት ኃይሊ ዕማም ነዚ ዝስዕብ የጠቓልል ቀዳማይ ንኤርትራውያን ተናጣጠፍትን ማሕበረ ኮማትን ኣብ ዲያስፖራ ካብ ስርዓተ ምሕደራ ኤርትራ ዝስንዘር ስግኣታት ምክልኻል ካልኣይ ኣብ ስደት ብዝነብሩ ልኡኻት ስርዓተ ምሕደራ ኣስመራ ኣብ ልዕሊ ተቓለስቲ ንፍትሒ ዝምስረት ሕጋዊ ክስታት ንዝግበር ሕጋዊ ናይ ምክልኻል ጻዕሪ ምድጋፍ ሳልሳይ ህግደፋዊ መንግስቲ ኤርትራ ብዛዕባ ዘዋፍሮ ናይ ዓቆብቲ ሃገራት ሕግታት ዝግህስ ሕቡእ ዘይሕጋዊ ስግረ ደባዊ ንጥፈታት ሓበሬታ ምእካብ ራብዓይ ኣብ ትሕቲ ማሕበራዊ ሃይማኖታዊ ካልእን ሽፋናት ዝዋፈር መሳርሒ ስግረ ደባዊ ጭቆና ሰክዐታት ስርዓተ ምሕደራ ኤርትራ ምቅላዕን ንዝምልከቶ ትካላት ምሕባርን ሓሙሻይ ኣህጉራውያን ተጣበቕቲ ምስ ንስለ ዲሞክራሲ ዝቖማ ትካላትን ተሓለቕቲ ሰብኣዊ መሰላትን ክግበር ንዝከኣል ምትሕብባርን ንዝልገስ ደገፋትን ምውህሃድ ሻድሻይ ተግባራት ስግረ ደባዊ መጥቃዕቲ ስርዓተ ምሕደራ ኣስመራ ንምስዓር ዓለምለኸ ሓባራዊ ዓቕምታት ተቓለስትን ፍትሒ ኤርትራ ምጥንኻር እዚ ታሪኻዊ ተበግሶ በተን ቀንዲ ናይ ኤርትራ ንስለ ፍትሒ ዝቖማ ውዳቤታት ብፍላይ ንስግረ ደባዊ ጸቕጢ ንምብዳህ ሓባራውን ዝተዋሃደን ስርሒታዊ ኣካል ዘቑማሉ ጀማር ኣጋጣሚ እዩ እዚ ኣጋጣሚ እዚ ኤርትራዊ ዲያስፖራ ማሕበረኩም ብሓድነት ጠጠው ብምባል መሰላትና ንምዕቃብን ህግደፋዊ ዘይሕጋዊ ጨቋኒ ተግባራት ንምስዓርን ዓብ ዕድል እውን እዩ። ሓይሊ ዕማም ኣብ ትሕቲ ዝተዋሃደ ስሩዕ መምርሕታት ንምስራሕ ተበጊሱ ኣሎ። ምስጋናን ኣፍልጦን ንባይቶ ይኣክል ሕቡራት መንግስታት ኣሜሪካ ናብዚ ሓባራዊ ስራሕ ንምክያድ ነዚ ሓይሊ ዕማም ናብ ምቋም ንምብጻሕ ዘኽኣለ ዘይስልኪ ጻዕሪ ብምክያዱ። ሓይሊ ዕማም ነዞም ስዒቦም ዝተጠቕሱ ውዳቤታት ዘጠቓለለ ይኸውን። ዝተረፉ ተቓለስቲ ንፍትሒ ክሓብርዎ ድማ የተባብዕ። ኤርትራዊ ሃገራዊ ባይቶን ዲሞክራስያዊ ለውጢ፣ ፖለቲካዊ ሓይልታት ኤርትራ፣ ኤርትራዊ ልፍንቲ ንዲሞክራስያዊ ለውጢ፣ ውድብ ሓድነት ኤርትራውያን ዓለም ለኸ ምንቅስቓስ ይኣክል።
1: ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና። ዝመጽእ ሓሙስ ብኻልእ መደብ ክሳብ ንራኸብ ድሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም። ሰናይ ቀናይ።